ሁለት ኪሎሜትር ይመስል ሰዲ ኪሎሜትር ተሰሶ ቹክተክስም ሙሉ ሽማግሌ ከራባን ጉዳራሽ ነስ ሽል ሞሪታኒያ ወይ ነው በሽል ገዚ ራዲያ ከዋህ